0: Жоо ирэн касаад яарч сандралгаагаар намслан хэлсин эн тим хачин сонён ёбдлши учрин мана думдчот эдлкэ самар самхудурта хари тана америкач урудху самар самхудурта гэж
1: 동남아 의가운드 난진 투르자 이니 위스콘신 사이한 호트용
2: 윤동핀 이슨 나스타단 우슨도 마흐 메르지릭 네긴드 볼스룽고 이즘시지 튠치든 자링자 메르닉 다이른 크흐 메르닉 근들은 가틀지 치트흐 볼그슨 바이나
3: 미치겐 나스나라 함타른